ፋኖ ፋኖ ረተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሎ ፋኖ አለችው ፍንናርጋትና እንዳልብሱ መጣ ማለቷ ቀረና ፋኖ የምር ተኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ፋኖ ወዘት በይ ልቤ እንደ ጀበና አልወጣልሽም የጦር ባፈና